ትኖሪያለሽ። እመቤቴ ነበርሽ። አሁንም ወደ ሰማይ ከሄድሽ በኋላ እመቤቴ ነሽ። ከአራት ወር በኋላ ነሐሴ 16 2008 ወደ ሰማይ ከሄድሽ 32 ዓመት

ሁሉ የምናገርበት ሰው እንዴት ይወዳታል እንዲለኝ አይደለም ግን ይህን መደበቅ ስላልቻልኩ ነው። ሁልጊዜ ቶሎ እንዲመሽ ፈልጋለሁ። ፎቶግራፊን አልጋ ላይ ነው ፍቼው ስምሽ ሞታ

ልጆቻችን ፍቅረኞቻችን ያለፉብን ተስናንተን ተስናንተን ጸሎት በማረግ ሁልጊዜ አምሯችን ሁልጊዜ በማሰብ ልክ እንዳርሉ አርገን መውደድ እንችላለን። ለሰማችሁ